ክርዳብ ሃከተ ይገስኒ ከኒ ኩቦር ከወንጭፒ ነከ አካሽ ባኒ ይሽሎን ካታመሳ ሜጋሊያ ፓይን አፕል ፌስቲቫል ከበሳው ከለፖይኖ አሻከበኩት ሃኒ ዩደልሂ ሃከባይ ውሶትሩን በዳን ሹደብከት ለላ በንዲ ሄዱ ላይፖ ሜትሪክ ቶን ከበሎን ጀን አርሻ ኤክኤክ ብለደብ በንዲ ሄከስነም በላላ ከታ ካትሳው ፖይን አኖን ቢያን ከታ ካትሳን ፖይን ሳው ሜትሪክ ቶን ከበሎን ሩ ቡንሻ ኤክኤክ ብለላ በንዲ ሄከስኒ ፕሊ የከኒ ከታመሳ ከታ ሃውስነም አረጃር አርፑላይ ከበሎን ኒው ፖይንት ኒው ሜትሪክ ቶን